መቅደን አፋፉ ላይ ጩኸት በረከተ። የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ መዩ ቱርክ ባይ የምሸሽ ነው። መቅደላ መቅደላ ጓንቺ ክፉ ጎራ፣ ሴቱን ሁሉ ንቆ ሲኮራ ሲኮራ። ወንዱ አንቺን ወደደ ተኛ ከአንቺ ጋር። እኔ መዩ ቱርክ ባይ የምሸሽ ነው። አያችሁት ብያ ያንበሳውን ሞት

ያውቅሽንማ። አውሮፓም ያውቆሃል፣ አፍሪካም ያውቆሃል፣ እስያም ያውቆሃል። እንኳን የሰው ንጉሥ ውሃ እንኳን ፈርዶሃል። እኔ መዩ ቱርክ ባይ የምሸሽ ነኝ ወይ?

መሸሽ ነኝ የትግሬንም ንጉስ ሲንቁ ሲንቁ የሸዋንም ንጉስ ሲንቁ ሲንቁ ወንድ ያለ ራስ ወከለው ማውቁ እኔ ማዩ ቱርክ ባይ የምሸሽ ነኝ ገደልን እንዳይሉ ሙታገኛቸው

ናቸው። መቼም ሎሬ አይመቹም፣ ተንኮለኞች ናቸው። እኔ መዩ ቱርክ ባይ የምሸሽ ነኝ ወይ እንደ አጼ ቴዎድሮስ አላየሁም ኩሩ። ቢመጡ እንግሊዞች ምክር ሊማከሩ ባርም ሞሸኟቸው።